ቆሸሽ ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴድሮስ እኔ መዩ ቱርክ ባይ የምሸሽ ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴድሮስ እኔ መዩ ቱርክ ባይ የምሸሽ ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ

መቅደል አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ። ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት። በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት። እኔ መዩ ቱርክ ባይ የምሸሽ አውሮፓም ያውቁሃል አፍሪካም ያውቁሃል እስያም ያውቁሃል። እንኳን የሰው ንጉሥ ውሃ እንኳን ፈርዶሃል። እኔ መዩ ቱርክ ባይ የምሸሽ ነኝ ወይ?

መሸሽ ምኞት የትግሬንም ንጉስ ሲንቁ ሲንቁ የሸዋንም ንጉስ ሲንቁ ሲንቁ ወንዲያ ለራሶ ገለው ማያውቁ እኔ መዩ ቱርክ ባይ የምሸሽ ምኞት ገደልን እንዳይሉ ሙታ ገኟቸው

መቼም ሎሬ አይመቹም ተንኮለኞች ናቸው እኔ መዩ ቱርክ ባይ የምሸሽ ነኝ ወይ እንዳጼ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኛ